0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ አድማጮች እንደምን አመሻችሁ። ሰኔ 24 ቀን 2018 ነው ዛሬ። አስተናጋጃችሁ ሸዋዬ ለገሰ ነኝ። ለዓለም ዜናው ሂሩት መለሰ ተረኛ ናት። ዜናውን የሚከተለው የዜና መጽሔት አዲሱ የመኖሪያ ቤት የክሪያው አጋጥናት በጋምቤላ ክልል ባህላዊ የግጭት አፈታት ዘዴዎች ዘላቂ ሰላም ለማስፈን ስለሚኖራቸው ሚና መነገሩ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና መጀመሩ እንዲሁም የአሜሪካ ጠቅላይ ፍርድ ቤት እዚያ ስለሚወለዱ ልጆች ዜግነት ያሳለፈውን ውሳኔ የሚያስቃኙ ዘገባዎችን አካቷል። ከለተረቡ ሳምንታዊ መሰናዶች ቀዳሚው ከኢኮኖሚው ዓለም ለቦንድ ባለቤቶች ጥሩ ለኢትዮጵያ ሕዝብ በጣም መጥፎ የተባለው የዕዳ ሽግሽግ ስምምነት ምን እንደያዘ ይፈትሻል። ሳይንስና ቴክኖሎጂ ደግሞ እንደ ቲክቶክ ያሉ ያጫጭር ቪዲዮ መድረኮች ትኩረት ይዘው ለምን ይቆያሉ ሲል ይጠይቃል። ሁሉንም ለመከታተል በሳተላይት በኢትዮሳት ወይም NSS 12 በ10985 ሜጋ ሄርዝ ሆሪዞንታል DW 08 ላይ ፈልጉን። ትራንስፖንደሩ MEH 01 ወይም EAH 01 ነው። በኢንተርኔትም DW አምሃሪክ በተባለው መተግበሪያ ከድረገጻችን ታገኙታላችሁ። ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ DW አምሃሪክ እያላችሁ በመግባት ተከታተሉ። ቤተሰብ ሁሉ ለሌሎችም አጋሩ። አሁን ወደ ቀዳሚው የዓለም ዜናን የምናልፈው ሂሩት ተዘጋጅታለች። መልካም ቆይታ።
0: የDW ዜና
2: ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። ትውልደ ኢትዮጵያዊቷ ሶሻል ዴሞክራት ሜላት ኪሮስ ትናንት ማክሰኞ በአሜሪካን በደንቨር አካባቢ የተካሄደው ምርጫ አሸነፉ። ሜላት ኪሮስ ለ15 ጊዜ የአሜሪካ የህዝብ ተወካዮች ምክር ቤት አባል የሆኑትን ዲያና ደጌትን ማሸነፋቸው በደንቨር የግራ ዘመም ፖለቲከኛ ከረጅም ጊዜ በኋላ የተመዘገበ ድል ተብሏል። አምነስቲ ኢንተርናሽናል የሱዳኑን ፈጥኖ ደራሽ ኃይል በመጻሩ RSF በሰብአዊነት ላይ በተፈጸሙ ወንጀሎችና በዘር ማጥፋት ወንጀል ከሰሰ። አምነስቲ ዛሬ ባወጣው ዘገባ RSF በወንጀሎቹ ተጠያቂ ያደረገው ከጎርጎሮሳዊ 2004 እስከ 2025 ዓ.ም በሱዳኑ ኤልፋሸር ግዛት በፈጸመው ጥቃት ነው። ዩናይትድ ስቴትስና ኢራን በቀጠር ዋና ከተማ ዶሃ ዛሬ ቀጥተኛ ያልሆነ ንግግር መጀመራቸው ተሰምቷል። ቴክኒካዊ በተባሉት በቀጠርና በፓኪስታን ሸምጋይነት በሚካሄዱት በእነዚህ ንግግሮች ላይ የዩናይትድ ስቴትስ ልዩ ልዑክ ስቲቭ ዊትኮፍ እና የዩናይትድ ስቴትስ ፕሬዚዳንት የዶናልድ ትራምፕ አማች ጃሬድ ኩሽነር እንዳልተሳተፉ ተዘግቧል። ዜናው በዝርዝር። ትውልደ ኢትዮጵያዊቷ ሶሻል ዲሞክራት ሜላት ኪሮስ ትናንት ማክሰኞ በአሜሪካ በዴንቨር አካባቢ የተካሄደው ምርጫ አሸነፉ። ሜላት ኪሮስ ለ15 ጊዜ የአሜሪካ የህዝብ ተወካዮች ምክር ቤት አባል የሆኑትን ዲያና ደጌትን ማሸነፋቸው በዴንቨር የግራ ዘመም ፖለቲከኛ ከረዥም ጊዜ በኋላ የተመዘገበ ድል ነው ተብሏል። ለምርጫው ከተሰጠው ድምፅ 78% ከተቆጠረ በኋላ በርካታ የዜና አውታሮች የፖለቲከኛዋን ማሸነፍ ይፋ አድርገዋል። ሜላት በዲያና ደጌት ላይ 7000 ያህል የድምፅ ብልጫ ማግኘታቸው ተገልጿል። የ29 ዓመቷ የቀድሞ ጠበቃ ሜላት የህግ ተቋማት በእስራኤልና በፍልስጤም ጉዳይ ላይ ያላቸውን አቋም የሚተቻ ወዛጋቢ ጽሑፍ በማህበራዊ ገጻቸው ላይ ካጋሩ በኋላ ጽሑፉን ለማንሳት ፈቃደኛ ባለመሆናቸው ከስራቸው ተባረው ነበረ። ሜላት ኪሮስ እስራኤል በጋዛ የከፈተችውን ጦርነት የዘር ማጥፋት ወንጀል ነው ያሉት። በህፃንነታቸው ከኢትዮጵያ ወደ አሜሪካ የተሰደዱት ሜላት የዴሞክራቶች ደጋፊ እንደሆነ በሚነገርለት የምርጫ ክልሉ የመጪውን የህዳር ወር ጠቅላላ ምርጫ ሊያሸንፉ እንደሚችሉ ከወዲሁ ከፍተኛ ግምት አግኝተዋል። በዚህ ሳምንት ሰኞ ደቡብ ሱዳን ውስጥ በተባበሩት መንግስታት ድርጅት የሰብአዊ እርዳታ አጀብ ላይ በተፈጸመ ጥቃት 5 የእርዳታ ሰራተኞች መገደላቸውን የተባበሩት መንግስታት ድርጅት አወገዘ። የድርጅቱ ቃል አቀባይ ስቴፋን ጁራዲክ ባወጡት መግለጫ ሰኞ ዕለት በደቡብ ሱዳን ጆንግሌ ግዛት በሚገኘው ዱክ በተባለው ወረዳ የተባበሩት መንግስታት ድርጅት የእርዳታ ሰራተኞች አጀብ ላይ በተፈጸመው ጥቃት 5 ሰራተኞቻቸው በመገደላቸው የተሰማቸውን ጥልቅ ሐዘን ገልጸዋል። ቃል አቀባዩ እንዳሉት በጥቃቱ ከተገደሉት በተጨማሪ ሌሎች 4 የእርዳታ ሰራተኞችም ቆስለዋል። ባልደረቦቻቸው እንደነገሯቸው አጀቡ የሰባዊ አጀብ መሆኑ በግልጽ ተጽፎበት ነበር። በሰባዊ እርዳታ ሰራተኞች ላይ የሚፈጸሙ ጥቃቶች ተቀባይነት እንደሌላቸው ያሳወቁት ጁራዲክ ድርጊቱን ዓለም አቀፍ ሰባዊ ህግጋትን የሚጻረር ሲሉ ኮንነዋል። በጥቃቱ ላይ ምርመራ እንዲካሄድም ጥሪ አቀርበዋል። የሰባዊ እርዳታ አጀብ ጥቃቱ የደረሰበት የእርዳታ ሰራተኞቹ የዓለም የምግብ ድርጅትና ረሃብን የመከላከል ዓላማ ያለው አክሽን አጌንስት ሃንገር የተባለው ድርጅት በጋራ ካዘጋጁት የስልጠና መርሃ ግብር በመመለስ ላይ ሳሉ ነበር። ጥቃት አድራሾቹም ታጣቂዎች እንደነበሩ አንድ የአካባቢው ራዲዮ ዘግቧል። ራዲዮ የሞቱት ሰዎች ቁጥር ቢያንስ 17 ነውም ብሏል። አምነስቲ ኢንተርናሽናል የሱዳኑን ፈጥኖ ደራሽ ኃይል በመጻሩ አርኤስኤፍን በሰብአዊነት ላይ በተፈጸሙ ወንጀሎች በዘር ማጥፋት ወንጀል ከሰሰ። አምነስቲ ዛሬ ባወጣው ዘገባ አርኤስኤፍን በወንጀሎቹ ተጠያቂ ያደረገው ከጎርጎሮሳዊ 2024 እስከ 2025 ዓመተ ምህረት በሱዳኑ ኤልፋሸር ግዛት በፈጸመው ጥቃት ነው። አምነስቲ ዘለግ ባለው ዘገባው እንዳተተው ወንጀሎቹ የተፈጸሙት አርኤስኤፍ ኤልፋሸርን ለመያዝ በዚህ ጊዜ ውስጥ ዘመቻ ባካሄደበት ወቅት ነው። ድርጅቱ እንዳስታወቀው ጉዳዩን በተመለከተ ከጎርጎሮሳዊ 2024 ዓመተ ምህረት መግቢያ አንስቶ እስከ ጥቅምት 2025 ዓመተ ምህረት ሰሜን ዳርፉር የሚገኙ 247 የጥቃት ሰለባዎችንና የአይን እማኞችን አነጋግሯል። በዘገባው መሰረት ምዕራብ ዳርፉር የሚገኙ ዛክዋ የተባለ ጎሳ አባላት የነበሩበት መጠለያዎች በስልታዊ መንገድ ጥቃት ተፈጽሞባቸዋል። በዚህ ጥቃት ወቅትም ሆነ ተብሎ በህፃናት ላይ ግድያን ጨምሮ እገታ፣ የግዳጅ ምልመላና አስገድዶ መድፈር መፈጸሙንም አስታውቋል። ከዚህ ሌላ የቡድኑ ተዋጊዎች ነዋሪዎች ከረጅም ጊዜ አስቀድሞ ጥለዋቸው የሄዱትን ቤቶቻቸውንም ማቃጠላቸውን አምነስቲ ዘግቧል። አምነስቲ በወንጀሎቹ ላይ ምርመራ እንዲካሄድ አሳስቦ ተፋላሚዎቹ ኃይሎች በአስቸኳይ የተኩስ አቁም እንዲያደርጉና ለሲቪሎች ጥበቃ የሚያደርግ ዓለም አቀፍ ኃይል እንዲሰማራም ጥሪ አቅርበዋል። ይህ ዶቼ ቬለ ዲደብሊው ነው። ዩናይትድ ስቴትስ እና ኢራን በቀጠር ዋና ከተማ ዶሃ ዛሬ ቀጥተኛ ያልሆነ ንግግር መጀመራቸው ተሰማ። ቴክኒካዊ የተባሉት ቀጠርና ፓኪስታን የሚሸመግሏቸው እነዚህ ንግግሮች በመካሄድ ላይ ናቸው ሲል ሲኤንኤን ለድርድሩ ቅርበት ያላቸውን ዲፕሎማሲያዊ ምንጮችን ጠቅሶ ዘግቧል። አልጀዚራና አልአረቢ የተባሉት የአረብ የዜና ማሰራጫዎችም ንግግሩ መጀመሩን ዘግበዋል። ከቀጠር በወጡ ዘገባዎች መሰረት የዩናይትድ ስቴትስ ልዩ ልዑክ ስቲቭ ዊትኮፍ እና የዩናይትድ ስቴትስ ፕሬዚዳንት የዶናልድ ትራምፕ አማች ጃሪድ ኩሽነር ከቀጠሩ ጠቅላይ ሚኒስትር መሐመድ ቢን አብዱራህማን አልታኒ ጋር ትናንት ዶሃ ውስጥ ተነጋግረዋል። ሆኖም ሁለቱ የአሜሪካን ተደራዳሪዎች በቴክኒካዊው የሰላም ንግግር ላይ አይሳተፉም። በሌላ በኩል ኢራንና ኦማን በሆርሙዝ ሰርጥ በኩል ከሚያልፉ መርከቦች ክፍያዎችን ለመሰብሰብ ያለመ እቅድ ማቅረባቸውን ኒውዮርክ ታይምስ ዘግቧል። እቅዱን ፕሬዚዳንት ዶናልድ ትራምፕን ጨምሮ የዩናይትድ ስቴትስ ባለስልጣናት በተደጋጋሚ ሲቃወሙት ቆይተዋል። የደቡብ አፍሪካ ፖሊስ በአገር አቀፍ ደረጃ ጸረ ስደተኞች ሰልፎች በተካሄደበት በትናንትናው ዕለት ከ900 በላይ ሰዎችን ማሰሩን አስታወቀ። ፖሊስ ካሰራቸው ውስጥ አንዳንዶቹ የሀገሪቱን የፍልሰት ሕግ በመጣስ የተያዙ ሰነድ አልባ ያላቸው ስደተኞች መሆናቸውን ገልጿል። በፖሊስ መግለጫ መሰረት የተቀሩት አመጽ ያካሄዱ ሕገወጥ የተባሉ ስደተኞችን ያስጠጉና በዝርፊያም የተሰማሩ ናቸው ሲልም አስታውቋል። ፖሊስ ትናንት ማምሻውን በሰጠው መግለጫ በሀገሪቱ ከተካሄዱት 120 ሰልፎች 108ቱ ሰላማዊ ነበሩ ሲል አስታውቆ በ12ቱ ግን በተፈጠረው ረብሻ ሕግ አስከባሪዎች ጣልቃ መግባታቸውን ገልጿል። ሰልፎቹ የተካሄዱት ጸረ ስደተኛ ቡድኖች ስደተኞች ከደቡብ አፍሪካ እንዲወጡ ባስቀመጡት ቀነ ገደብ ማብቂያ ነው። ካለፈው ግንቦት ወር ጀምሮ በሱዳን በተቀሰቀሰ አዲስ የኮሌራ ወረርሽኝ ውጊያ በሚካሄድባቸው ቀጠናዎች 120 ሰዎች ሲሞቱ 1102 ሰዎች ደግሞ በበሽታው ሳይያዙ እንዳልቀረ የተባበሩት መንግስታት ድርጅት አስታወቀ። ወረርሽኙ ወደ አጎራባች ግዛቶችም እየተስፋፋ ነው ተብሏል። በሶስት ዓመታት ውስጥ ለሶስተኛ ጊዜም ወረርሽኙ መከሰቱ ተገልጿል። ከዚህ ቀደም በየሶስት ዓመቱ ይከሰት የነበረው ኮሌራ አሁን ግን በጦርነቱና በእርዳታ እጥረት ምክንያት ሳያቋርጥ መከሰቱ ቀጥሏል ነው የተባለው። ለሶስት አመታት በዘለቀው የሱዳን የርስ በርስ ጦርነት ምክንያት በሀገሪቱ የጤና ተቋማት አርባ በመቶ ሙሉ በሙሉ የፈረሱ ሲሆን ቀሪዎቹ 60 በመቶ ደግሞ በከፊል ብቻ የሚሰሩ ናቸው። በሚቀጥሉት ሳምንታት መጣል ይጀምራል ተብሎ የሚጠበቀው የክረምቱ ዝናብ የንጹህ ውሃ እጥረት አስከትሎ የወረርሽኙ ተጠቂዎች ቁጥር በከፍተኛ ሁኔታ እንዳይጨምር ከወዲሁ አስክቷል። ይህ ዶቼ ቬለ DW ነው። ከዶቼ ቬለ ዜናውን ለማብቃት እነሆ ዋና ዋና ርዕሶቹን በድጋሚ። ትውልደ ኢትዮጵያዊቷ ሶሻል ዲሞክራት ሜላት ኪሮስ ትናንት ማክሰኞ በአሜሪካን በዴንቨር አካባቢ የተካሄደውን ምርጫ አሸነፉ። ሜላት ኪሮስ ለ15 ጊዜ የአሜሪካ የህዝብ ተወካዮች ምክር ቤት አባል የሆኑትን ዲያና ደጌትን ማሸነፋቸው በዴንቨር የግራ ዘመም ፖለቲከኛ ከረጅም ጊዜ በኋላ የተመዘገበ ድል ተብሏል። አምነስቲ ኢንተርናሽናል የሱዳኑን ፈጥኖ ደራሽ ኃይል በመጻሩ አሬሴፍን በሰብአዊነት ላይ በተፈጸሙ ወንጀሎችና በዘር ማጥፋት ወንጀል ከሰሰ። አምነስቲ ዛሬ ባወጣው ዘገባ አሬሴፍን በወንጀሎቹ ተጠያቂ ያደረገው ከጎርጎሮሳዊ 2024 እስከ 2025 ዓ ም በሱዳኑ ኤልፋሸር ግዛት በፈጸመው ጥቃት ነው። ዩናይትድ ስቴትስ እና ኢራን በቀጠር ዋና ከተማ ዶሃ ዛሬ ቀጥተኛ ያልሆነ ንግግር መጀመራቸው ተሰምቷል። ቴክኒካዊ በተባሉት በቀጠርና በፓኪስታን ሸምጋይነት በሚካሄዱት በእነዚህ ንግግሮች ላይ የዩናይትድ ስቴትስ ልዩ ልዑክ ስቲቭ ዊትኮፍ እና የዩናይትድ ስቴትስ ፕሬዚዳንት የዶናልድ ትራምፕ አማች ጃሬድ ኩሽነር እንዳልተሳተፉ ተዘግቧል። ዜናው በዚሁ አበቃ።
1: ለዓለም ዜናው ጥንቅር ሂሩት እናመሰግናለን።
0: የዜና መጽሔት
1: አዲሱ የመኖሪያ ቤት የኪራይ ዋጋ በጋምቤላ ክልል ባህላዊ የግጭት አፈታት ዘዴዎች ዘላቂ ሰላም ለማስፈን ስለሚኖራቸው ሚና መነገሩ፣ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና መጀመሩ፣ እንዲሁም የአሜሪካ ጠቅላይ ፍርድ ቤት እዚያ ስለሚወለዱ ልጆች ዜግነት ያሳለፈው ውሳኔን የሚመለከቱ ዘገባዎችን አካቷል የዜና መጽሔት። ቀዳሚው አድማጮች አነጋጋሪ የሆነውን የቤት ኪራይ ዋጋ ጉዳይ ይመለከታል። የአዲስ አበባ ከተማ አስተዳደር አመታዊ የመኖሪያ ቤት ኪራይ ዋጋ ለመወሰን ያጠናውን ጥናት ይፋ በማድረግ ከሚመለከታቸው አካላት ጋር ሰፊ ውይይት አካሂዷል። በቀረበው የጥናት ሰነድ መሰረት ለሚቀጥለው የ2019 ዓ.ም የቤት ኪራይ የዋጋ ጭማሪ ጣሪያው 11 በመቶ ብቻ እንዲሆን ሐሳብ ቀርቧል። ይህ የቀረበው ሐሳብ የ11 በመቶ የጭማሪ ገደብ በሀገሪቱ ያለውን የዋጋ ግሽበት፣ የህዝቡን የመግዛት አቅም እንዲሁም ተጨባጭ የህዝቡን ኑሮ ሁኔታ ያገናዘበ እንደሆነ ነው የተነገረው። ላለፉት 2 ዓመታት የመኖሪያ ቤት ኪራይ ዋጋ እንዳይጨምር እገዳ ተጥሎ መቆየቱ የሚታወስ ነው። ከአዲስ አበባ ሃና ደምሴ ዝርዝር ዘገባ አላት።
3: አዲስ አበባ ከተማ አስተዳደር ያወጣው መመሪያ ዓላማው በሀገሪቱ ያለውን የኑሮ ውድነት ማረጋጋትና ዝቅተኛና መካከለኛ ገቢ ያላቸው ዜጎች ከመኖሪያ ቤታቸው ያላግባብ እንዳይፈናቀሉ መከላከል መሆኑን ቢያስታውቅም በሌሎች አገልግሎቶች ላይ የሚደረገው ዋጋ ማሻሻያ የአዲስ አበባንና የከተማ ነዋሪዎችን ኑሮ ከድጡ ወደ ማጡ አድርጎታል። አከራዮች ያለ ተከራይ ፍቃድ ወይም ከህግ ውጪ የዋጋ ጭማሪ ማድረግ እንደማይችሉና ይህ የቀረበው የ11 በመቶ የጭማሪ ገደብ በሀገሪቱ ያለውን የዋጋ ግሽበት፣ የህዝቡን የመግዛት አቅም እንዲሁም ተጨባጭ የኑሮ ሁኔታን ያገናዘበ እንደሆነ ተገልጿል።
4: ያላግባብና በየጊዜው የሚጨምር የቤት ኪራይ ዋጋ የዜጎችን የመክፈል አቅም በማዳከም በአጠቃላይ የዋጋ ንረት መባባስ ምክንያት አንዱ ነበር። ይህ ጥናት አከራዩን ከንብረቱ ተገቢውን እና የወቅቱን የኢኮኖሚ ሁኔታ ያገናዘበ ፍትሐዊ ገቢ እንዲያገኝ የሚያረጋግጥ ሲሆን፣ በሌላ በኩል ደግሞ ተከራዩን ከገቢው ጋር የተመጣጠነ ኪራይ በመክፈል የተረጋጋ የኢኮኖሚ ህይወት እንዲመራ ያደርጋል። ገበያውን ጤናማና ሊተነበይ የሚችልን በማድረግ የከተማዋን የንግድና የኢኮኖሚ እንቅስቃሴን ያረጋጋል።
3: የአዲስ አበባ የቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ በአደባባይ ይህንን ቢሉም መሬት ላይ ያለው እውነታ ግን ለየቅል ይመስላል። ያነጋገርናቸው ተከራዮች እንደሚሉት ከሆነ
5: እኔ ልጆቼ ከግል ወደ መንግስት ላስገባ ወስኛለሁ በቤት ኪራይ የተነሳ ሰው ቀዋድ ቁርሱን በልቶ መሳውን ማይደግምበት እኔ በኔ በኩል በቃ በጣም ህይወቴን እያበላሻለሁ የቤት ኪራይ ነገር ነው። በጣም እየከፋኝም እየበቃ አደባባይ መውጣት ነው የቀረኝ። አሁን መክፈል ከአቅሜ በላይ ሆኖብኛል።
3: በቤት ኪራይ ዋጋ ምክንያት ልጆቼን በባዶ ሜዳ ላይ ከማሳደራቸው ባዶ ሆዳቸውን ባሳደራቸው ይሻላል እያልኩ በስጋት እያበላሁ ሳይሆን እያቀመስኩ ነው የምኖረው። መንግስት ተከራዮች በእርግጥ የምንከፍለው ምን ያህል እንደሆነ ቢያጣራ ጥሩ ነው ስትል ትናገራለች።
5: ቀኛው ልጆች ራሱ በቃ የለት ጉርሳቸውን ለቤት ኪራይ እያሰኩ የለት ጉርሳቸውን እያበላዋለም እኔ መዋዋለውንና ያ ሰው እዛ የሚከፍለውን ነገር መንግስት ቢያጣራል ቢያየው ምን ያህል ነው በምን አይነት ቤት ምን ያህል ብር ከፈላል የሚለውን ነገር ቢታይ።
3: ሌላው ተከራይ እነሱም ቢሆን የሚኖሩበት ገቢያቸው ነው። እኛም ያመጣናት ለነሱን የምንሰጠው መተሳሰብ ብንችል መልካም ነው። የቤት ክራዩን የምንችለው ከውጫችን ከቀነስን ብቻ ነው ይላሉ።
6: እንደገና የገንዘብ ጭማሪው ከመጣ የሆነ ነገር ትቀንሻለሽ። ለምሳሌ ትገዣቸውን ነገሮች በፊት እንደምትገዡ አታረጊም፣ ትቀንሻለሽ። ምክንያቱም የቤት ክራዩ ስለሚወስደው በፊት የምታረጊያቸውን ነገሮች ኦልሞስት እያቀናነሽ ነው የምትጠቀሚ ለመኖር ሲባል ማለት ነው እንጂ የምትሰራበትን ቦታ ከየትኛውም አካባቢ የሚደረግ የደሞዝ ማሻሻይ የለም። ስለዚህ እኔ የግል ሴክተሩ ላይ ነው የምሰራ፣ ምንም የተደረገ ነገር የለም። ስለዚህ በፊት የምትጠቀሚያቸውን ነገሮች አሁን አይኖሩም ማለት ነው።
3: የምሰራውም የምኖረውም በክራይ ነው። እስካሁን ክራይ ጨምር አልተባልኩም የሚሉ እድለኛ ተከራይም አሉ። ይህ በመንግስት በአከራዮችና በተከራዮች መካከል ያለው የሀሳብ መጋጨት አሁንም እንደቀጠለ ነው። አዲሱ የቤት ክራይ መመሪያ በከተሞች ያለውን የቤት ክራይ ገበያና የዜጎችን ኑሮ ውድነት ምን ያህል ያረጋጋዋል የሚለውን ወደፊት የምናየው ይሆናል። ለዶቼ ቬሌ ራዲዮ ሀና ደምሴ አዲስ አበባ።
1: ተከታዩ ዘገባ ወደ ጋምቤላ ክልል ነው የሚወስደን። በጋምቤላ ክልል ዘላቂ ሰላም ለማስፈን በማህበረሰብ መካከል የሚከሰቱ አለመግባባቶችን በባህላዊ የግጭት አፈታት ዘዴ መፍታት እንደሚገባ የክልሉ የሀገር ሽማግሌዎች አመለከቱ። ከዚህ በተጨማሪ ህገወጥ የጦር መሳሪያ ዝውውር በክልሉ አዋሳኝ ቦታዎች የሚስተዋል በመሆኑ ታጣቂዎች መሳሪያ በቀላሉ እንደሚያገኙ አመልክተዋል። በክልሉ ለዘመናት አብሮ በኖሩ ማህበረሰቦች መካከል አለመግባባት ለመፍጠር በቡድንና በግለሰብ ደረጃ የሚንቀሳቀሱ የታጠቁ ኃይሎች ተደጋጋሚ ጥቃቶች መፈጸማቸውን በመግለጽ በክልሉ ዘላቂ ሰላም ለማስፈን እነዚህን ችግሮች ከምንጩ መፍታት እንዳለባቸው ጠቁመዋል። ከተለመደው ህዝባዊ ጉባኤ በተጨማሪም ባህላዊ የግጭት አፈታት ስርዓት ችግሩን ከመፍታት አንጻር የጎላ ሚና እንዳለው በክልሉ የሀገር ሽማግሌ የሆኑት አቶ አዶል አጓ ጠቁመዋል። ነጋሳ ደሳለኝ ከአሶሳ ዝርዝሩን ልኮልናል።
7: በጋምቤላ ክልል ከጥር 2018 ዓመተ ምህረት ጀምሮ የክልሉ የጸጥታ ችግር ለመቅረፍ በክልሉ የአስቸኳይ ጊዜ አስተዳደር ወይም ኮማንድ ፖስት ሁሉንም የክልሉ መደበኛና አድማ ብተና ፖሊሶች ወደ ዳግም ስልጠና እንዲገቡ አድርገዋል። በጋምቤላ ክልል የአገር ሽማግሌ የሆኑት አቶ ኦዱላጓ የክልሉን የጸጥታ ችግር ለመፍታት ከፖሊሶች ስልጠና በተጨማሪ በማህበረሰቡ መካከል የሚከሰቱ ግጭቶችን መፍታት እንደሚያስፈልግ ጠቁመዋል። በተለያዩ ወቅቶች ከፖለቲካ ስልጣንና የመሬት ይገባኛል ጥያቄዎች ጋር ተያይዞ የተለያዩ አለመግባባቶች እንደሚፈጠሩ የገለጹት አቶ ኦዱል የተሳሳቱ የማህበራዊ መገናኛ ዘዴ መረጃዎች ስርጭትም በወጣቱ ዘንድ በጉልህ እየታየ ያለ አልፎ አልፎ ለሚከሰቱ ግጭቶችም እንደ መንስኤ የሚጠቀስ ነው ብለዋል።
8: ግጭት መነሻዎችም አንድ ከሶቲዎች ጋር እያያዛል፣ ከዚህ ከመሬት ጥያቄ ጋር፣ ከስልጣን ክናል ጥያቄዎች ጋር እነዚህ ናቸው። ወጣ አርሶዎች ሲሆን ያስቸግሩ ያለ ሌላው ምንድን ነው ከባለ ግራታቸውም ቢሆኑ ቤተሰብ ጎጆ ውስጥ አሰው ውስጥ የገቡ ትክክል ጌ ማስከበር ስራቸውን ዘንግተዋል እና በዚህ ሰረት ይመስለኛ ያለፉ ጊዜ ስልጠና ያደዋል ሁሉም የአድማ በተና ፖሊሱ ይባል ታድሶ ወስደው ተመልሰዋል። እንግዲህ ተመለሱ ወዲህ ማሻሻሉ ይታያሉ ብለን ይባል።
7: በክልሉ ሌላው የአገር ሽማግሌ የሆኑትና ስማቸው እንዲጠቀስ ያልፈልጉ ነዋሪም ከዚህ ቀደም ከፖለቲካ ጋር የተያዙ ጥያቄዎች ወጣቱን ወደ ግጭት ማምራቱን ጠቁመዋል። በተጨማሪም ጥላቻ ንግግሮችም ለተከሰቱ ግጭቶች ምክንያት ናቸው ብለዋል። እነዚህ ይሰራጫሉ ያሏቸው ጥላቻ ንግግሮችም አንዱን የማህበረሰብ ክፍል በመነጠል ለጥቃት የሚዳርግ መሆኑን በመግለጽ ይህንን ከሁለቱ የአኟና ኑዊር ማህበረሰብ ጋር በባህላዊ የግጭት አፈታት ስርዓትም ሆነ በሌላ ዘዴ በዘላቂነት መፍታት እንደሚቻል ጠቁመዋል። በክልሉ ዘላቂ ሰላም ያመጣል ያሉትን ሀሳብም አብራርተዋል።
9: ዘላቂ ሰላም ይምጣ ቢባል የሰላም አገር ሽማግሎች እና ደግሞ የሃይማኖት አሉ። ሃይማኖታችንም አብዛኛው ጊዜ ባህላዊ ነው። ካልቸራል ትራዲሽናል ቢሊቭ የሚል ነገር አለ። ስለዚህ ያን ሊወርድ ቢችለው እያንዳንዱ በሚያምነው ትራዲሽናል ቢሊቭ አንድ ነገር ሊሰፈን የሚችለው እዚህ ሶሉሽኑ ትራዲሽናል ቢሊቭ ላይ ነው። የጋምቤላ ዘላቂ ሰላም ሊመጣ የሚችለው በአኛዋን በኩል ሆን። ስለዚህ የጋምቤላ ሰላም ጣም ሊመጣ የሚችለው በትራዲሽናል ቢሊቭ ላይ የባህላዊ ጀርቅ አፍታት አላለ ዛ ላይ ነው እንጂ ኮንፈረንስ ላይ መሆን አይችልም።
7: የጋምቤላ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ የሆኑት አቶ አሽንያስቲን ባለፈው ሳምንት በሰጡን ማብራሪያ በክልሉ ሰላምና መረጋጋት ማስፈን ቀዳሚው የክልሉ እቅድ መሆኑን አብራርተዋል።
10: ሰላምና ደህንነት መጠበቅ ቀዳሚ ስራችን፣ ክልሉን የተረጋጋ እንዲሆን የልማትን ዲሞክራሲ ስራችንም ለሁሉም ስራዎቻችን መሰረቱ የተረጋጋ ክልል መፍጠር ስለሆነ ሰላማዊ ክልል መፍጠር ይህን እንድታይ ነው የምንፈልገው። ሁለተኛ ልማት ነው። ስለዚህ ልማትን ለዚህ እናበረክታለን። መሰረተ ልማቷ የተሟላ መንገዶች፣ ሌሎችም የህዝባችን ጥያቄ የሆኑትን እነሱም ማሟላት፣ ማህበራዊ ተቋማት ደግሞ አገልግሎታቸውም የተሻሻለ እንዲሆን በመልካም አስተዳደር ህዝቡ አገልግሎትን በቀላሉ ያለ እንግድ የሚያገኝበትን ክልል እንፈጥራለን።
7: በክልሉ ከዚህ ቀደም በነበሩት አለመግባባቶች ውስጥ ተሳትፈዋል የተባሉ ከአርባ በላይ የፖሊስ አባላት በህግ ተጠያቂ መሆናቸውን በመጋቢት ወር የክልሉ ፖሊስ ኮሚሽን መግለጹ ተዘግበዋል። እነዚህ በህግ ተጠየቁ የተባሉ የፖሊስ አባላት በስነ ምግባር ችግር፣ በሙስና እንዲሁም የጦር መሳሪያ ይዞ መሸሽና ሌሎች ጉዳዮች ላይ ተሳታፊ ናቸውም ተብለዋል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
1: የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ትናንት ሰኔ 23 ቀን 2018 ዓ.ም በመላ ሀገሪቱ በይፋ ተጀምሯል። ተማሪዎች ወደ ፈተና ማዕከላትና የመፈተኛ ክፍሎች ከመግባታቸው በፊት ጥብቅ ፍተሻና ቁጥጥር ተደርጎባቸዋል። ይህም የፈተናውን ፍጹም ፍትሐዊነትና ታማኝነት ለማረጋገጥ ነው ቢባልም ጥብቅ ቁጥጥሩ በተማሪዎች ላይ ጭንቀትን ፈጥሮባቸው እንደነበር ነው የተናገሩት። እንዲያም ሆኖ ፈተናውና ቁጥጥሩ የተማሪዎችን በራስ የመተማመን ስሜት ለማጎልበትና በስራቸው ብቻ ተመስርተው ውጤታማ እንዲሆኑ ለማድረግ ያለመ ነው ተብሏል። ከአዲስ አበባ ሃና ደምሴ ዘገባ አላት።
3: የትምህርት ምዘናና ፈተናዎች አገልግሎት እንዳስታወቀው ፈተናው እስከ ሐምሌ 16 2018 ዓ.ም ድረስ ይቆያል። በዚህ ፈተና ላይ በአጠቃላይ 563501 ተፈታኞች ይቀመጣሉ። ከነዚህም መካከል 306456ቱ የተፈጥሮ ሳይንስ፣ 257045ቱ ደግሞ የማህበራዊ ሳይንስ ተማሪዎች ናቸው። ፈተናው በ607 የፈተና ማዕከላት ውስጥ በመላው ሀገሪቱ በ6 ዙሮች የሚሰጥ ሲሆን ከአንደኛ እስከ 3ኛ ዙር የተፈጥሮ ሳይንስ፣ ከአራተኛ እስከ 6ኛ ዙር ደግሞ የማህበራዊ ሳይንስ ተፈታኞች ፈተናውን እንደሚወስዱ ታውቋል። የዘንድሮ ፈተና ቀደም ሲል ከነበሩት አመታት የውጤት ማሽቆልቆል ማሻሻያዎቹን ለማስመዝገብ ትልቅ ዝግጅት የተደረገበት መሆኑን የትምህርት ቢሮ ባለሙያው ለዶቼ ቬለ ገልጿል።
11: ልጆቹ ብቃት ባላቸው መምህራን ተምረው ውጤታማ እንዲሆኑ ስለሚጠበቅ ፕሮግራም ተዘጋጅቶላቸው የጥናትና የማስተማሪያ ፕሮግራም አለ። በየትምህርት ቤት የመማሪያ መጽሐፍ፣ ላይብረሪ፣ ላብራቶሪ ዝግጁ ነው። መምህራንም ያው በደንብ እንትን ይከታተሏቸዋል። ከግል ትምህርት ቤቶች በአንድ ላይ ሆነው በክላስተር በሁሉም ክፍለ ከተሞች ላይ በጋራ የሚማሩበት ፕሮግራም አለ። እሱ አንድ የተለየው ነገር ነው። በየትምህርት ቤቱ የ12ኛ ክፍል ተማሪዎች እየተለዩ የሚማሩና የማጥኛም ደግሞ ፕሮግራም ወጥቶላቸው በጋራ እንዲያጠኑ ይደረጋል።
3: በአዲስ አበባ ዲደብሊው በተመለከታቸው በ3 የፈተና ማዕከላት ውስጥ ተማሪዎች ያለ ችግር ወደ ተመደቡባቸው የፈተና ማዕከላት ክፍሎች መግባታቸውን ተመልክተናል። በማዕከላቱ የተደረገው ጥብቅ ፍተሻና ዝግጅት ተማሪዎች የተከለከሉትን እቃዎች እንደ ስልክ፣ ታብሌትና ስማርት ሰዓት ያሉ ሳይዙ በመምጣት ለህጉ ተገዢ መሆናቸውን አሳይተዋል። ወደ ማዕከላት ሲገቡም ፈተና መግቢያ ካርድ፣ የተማሪ መታወቂያ፣ እስክሪብቶ ወይም እርሳስ መያዛቸውን አይተናል። መነጽር የሚያደርጉ ተማሪዎች በሐኪም የታዘዘ ለመሆኑ የሐኪም ፍቃድ ወረቀት ሲጠየቁ ተመልክተናል። ፈተናውን ወስደው የወጡ ተማሪዎች ያለምንም ስጋት በሰላም መጠናቀቁ እንዳስደሰታቸው ገልጸዋል።
12: ፈተና የጀመርነው 3 ሰዓት ነው። አሪፍ ነበረ። ወደ ውስጥ ስንገባ በጣም ድርቅ የሆነ ፍተሻና ይዘን የገባነው መታወቂያና አይዲያችንና የእረፍት ሰዓታችን ረዥም ነበረ። አሪፍ ፈተና ጊዜ ነበረ።
13: ያው የዘንድሮ የማትሪክ ፈተና በጣም ፍተሻ ነበረው እና በጣም እየተፈተሽን ነበር ስንገባ የነበረው። ያው ስልክ ምንም ይዞ መግባት ይቻል እና ያው በጣም ከመፈተሻችን የተነሳ ያጠና ነው ራሱ እየጠፋብን ነበር እና በጣም ከባድ ፍተሻ ነበር።
14: ስንገባ በጣም ተጨናንቀን የገባ ነው። ፍተሻ በጣም ፍተሻ አለ፣ የተጨናነቀ ፍተሻ ነበረ። ከመጻፊያና ከመታወቂያ በስተቀር ይዘን መግባት አንችልም እና ውጤታችን ጥሩ እንደሚሆን ተስፋ አድርጋለሁ።
15: እኔ ሶሻል ተማሪ ነኝ። ስለዚህ ማስተርኬን ወስደው ሐምሌ 6 ነው ያው ናቹራሎች ጀምረዋል። ኦልሬዲ ተከፋፍለው ነው እየተፈተኑ ያሉት እና እነሱ ጀምረዋል። ሰው ከነሱ በኋላ ደግሞ ሰከንድኛ እንቀጥላለን። ሰው እንግዲህ እኛም የተዘጋጀን ነው፣ እያጠናን ነው። እንግዲህ እግዚአብሔር ይርዳል።
3: ካለፉት ዓመታት ዝቅተኛ ውጤት ሪከርድ በመነሳት ዘንድሮ የተሻለ ውጤት ለማምጣት ከፍተኛ ዝግጅት ማድረጋቸውን ተማሪዎቹ ይናገራሉ። በመላ ሀገሪቱ የተጀመረው ይህ የ12ኛ ክፍል ብሔራዊ ፈተና በቀጣዮቹ ቀናትም በተመሳሳይ የዝግጅትና የጥንቃቄ ደረጃ እንደሚቀጥል ይጠበቃል። ለዶቼ ቬለ ራዲዮ ሃና ደምሴ አዲስ አበባ።
1: የዩናይትድ ስቴትስ ጠቅላይ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ በመወለድ የሚገኝ ዜግነት ለማስቀረት ያደረጉት ሙከራ ውድቅ አደረገ። ዶቼ ቬለ ያነጋገራቸው የህግ ባለሙያዎች የዚህ ውሳኔ ፋይዳ ከፍተኛ መሆኑንና ለኢትዮጵያንም በብዙ መልኩ አስተዋጽኦ ያለው መሆኑን ገልጸዋል። ዝርዝሩን የአትላንታ ወኪላችን ታሪኮ ኃይሉ አጠናቅሮታል።
16: በአሜሪካ ሰነድ አልባ ስደተኞች የሚወልዷቸው ልጆች የአሜሪካ ዜግነት እንዳያገኙ ለማገድ ፕሬዚደንት ዶናልድ ትራምፕ ፕሬዚደንታዊ ትዕዛዝ በማውጣት መብቱን ለማስቀረት ከፍተኛ ጥረት ሲያደርጉ ቆይተዋል። የሀገሪቱ ጠቅላይ ፍርድ ቤት ግን ትላንት ባስተላለፈው ውሳኔ የትራምፕን ሐሳብ 6-3 በሆነ አብላጫ ድምጽ ቀልብሶታል። ጠቅላይ ፍርድ ቤቱ ጉዳዩን የተመለከተው የፕሬዝደንት ትራምፕን ማዘዣ የተቃወሙ ወላጆችና የሰብአዊ መብት ድርጅቶች ባቀረቡት ክስ መነሻነት መሆኑን የህግ ባለሙያው ዶክተር ፍጹም አቻምልህ ለዶቼ ቬለ ገልጸዋል።
17: ያንን ማዘዣ የሚቃወሙ ወላጆችና የሰብአዊ መብት ድርጅቶች ደግሞ ከሰሱ። የመጀመሪያው ደረጃ ፍርድ ቤት የዲስትሪክት ኮርት ይሄ የፕሬዝዳንቱ ማዘዣ ኤግዜክቲቭ ኦርደር ከአሜሪካ ህገ መንግስት 14ኛ አንቀጽ ጋር ይቃረናል ብሎ ወሰነ። የአሜሪካን ህገ መንግስት 14ኛ ማሻሻያ አንቀጽ ማንም ልጅ አሜሪካን ሀገር የተወለደ ልጅ ወላጆቹ ዜጋ ሆኑ አልሆኑ፣ ፈቃድ ኖራቸው አልኖራቸው ዜጋ ነው የሚል ትዕዛዝ ነው እንግዲህ የወጣው።
16: እስከ ሀገሪቱ ጠቅላይ ፍርድ ቤት በዘለቀው በዚህ ጉዳይ ከ9 የጠቅላይ ፍርድ ቤት የእድሜ ዘመን ዳኞች አብላጫውን ቁጥር የያዙት 150 ዓመት ያስቆጠረውን በመወለድ የሚገኝ የዜግነት መብት እንዲቀለበስ አልፈቀዱም። በጉዳዩ ላይ አስተያየት የሰጡን ሌላው የህግ ባለሙያ አቶ አሳመን መኮንን በበኩላቸው ውሳኔው ከፍተኛ ግምት የሚሰጠው እንደሆነ ይናገራሉ።
18: አብዛኞቹ የጠቅላይ ፍርድ ቤት ዳኞች የወሰኑት ውሳኔ አሜሪካ ውስጥ መወለድ ብቻ በቂ እንደሆነ፣ ነገር ግን የሚወለዱት ልጆች እናትና አባታቸው እዚህ ሀገር ወረቀት ይኑራቸው አይኑራቸው፣ መኖሪያ ፈቃድ ይኑራቸው አይኑራቸው፣ ሲቲዝን ይሁኑ ግሪን ካርድ ይሁኑ፣ እሱ አይደለም ዋናው ነገር፣ እዚህ መወለድ ብቻ በቂ ነው የሚል በርዝራት ሲቲዝንሺፕ በህገ መንግስቱ ይሰራበት የነበረው ነገር ህገ መንግስታዊ ነው፣ በዛ መቀጠል አለበት የሚል ውሳኔ ነው። በጣም ከፍተኛ የሆነ ጠቅላይ ፍርድ ቤት ውሳኔ ነው።
19: እንደው ምን ማለት ነው ውሳኔው? እንደተባለው ትልቅ አይነት አንደምታ ያለው ነው እና በተለይ እንደው ለኢትዮጵያውያኖችስ ምን ማለት ነው የሚለውን ብናል
18: ኢትዮጵያውያን እንግዲህ እዚህ ሀገር አሜሪካ ውስጥ ብዙ ሲቲዝን የሆኑ አሉ፣ ግሪን ካርድ ያላቸው አሉ፣ ወረቀትም የሌላቸው ኢትዮጵያውያን አሉ። እዚህ ሀገር በተለያየ ቴምፖራሪ በሆነ ቪዛ ያሉ ሰዎች አሉ። ዞሮ ዞሮ ወረቀት ያላቸውም የሌላቸውም፣ መኖሪያ ፈቃድ ያላቸውም የሌላቸውም፣ ሲቲዝን የሆኑትም ግሪን ካርድ ያላቸውም የሌላቸውም እዚህ ሀገር ልጆች ቢወልዱ ልጆቻቸው የአሜሪካ ሲቲዝን እያገኙ ይቀጥላሉ ማለት ነው።
16: በፕሬዝደንቱ ትዕዛዝ ምክንያት ቢያንስ ወደ 200,000 የሚሆኑ ልጆች ዜግነት ያጡ እንደነበር የተናገሩት ዶክተር ፍጹም የጠቅላይ ፍርድ ቤት ውሳኔ ለእነዚህ ሰዎች ትልቅ እፎይታን የፈጠረ መሆኑን አስረድተዋል።
17: ይህን ትዕዛዝ ከወጣ በኋላ የተወለዱ ልጆች ዜግነት እንዲከለከሉ ነበር ያሰበው እሱ፣ ግን ጠቅላይ ፍርድ ቤቱ መከልከል የለባቸውም ብሎ ወሰነ። እንደምታው አንደኛ አሁን ለጊዜው እነዚህ 200,000 የሚሆኑ ልጆች በሊምቦ ይባላል ማለት እንሆን አንሆን ብለው የሚጨነቁ ወላጆች፣ እነዚህ ልጆች ዜጋ ናቸው። ሁለተኛ የአሜሪካን ሀገር የዛሬ 100+ ዓመት 125 ዓመት የተጻፈው የህገ መንግስት ማሻሻያ ለአንዴና ለመጨረሻ ጊዜ ተቋጨ ማለት ነው። ከዚህ በኋላ እየተነሳ እዚህ ሀገር የተወለዱ ልጆች ዜጋ አይደሉም ማለት አይቻልም። አሜሪካን ሀገር የህግ ስርዓቱ አሁን እንዳየነው ህገ መንግስቱን የሚነካ ከሆነ ጠቅላይ ፍርድ ቤቱ ህገ መንግስቱን እና ማሻሻያዎችን እንዳይነካ መስመር አሰመረ ማለት ነው።
16: ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
1: አዲሱ የመኖሪያ ቤት የክሪያ ጋጥናት በጋምቤላ ክልል ባህላዊ የግጭት አፈታት ዘዴዎች ዘላቂ ሰላም ለማስፈን ስለሚኖራቸው ሚና መነገሩ፣ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና መጀመሩ፣ እንዲሁም የአሜሪካ ጠቅላይ ፍርድ ቤት እዚያ ስለሚወለዱ ልጆች ዜግነት ያሳለፈውን ውሳኔ ተመለከቱ ዘገባዎችን ያስቃኘው የምሽቱ የዜና መጽሔት ጥንቅር አበቃ። የምትከታተሉት ቦን ከተማ ከሚገኘው ዶቼ ቬለ የሚተላለፈውን የአንድ ሰዓት ስርጭት ነው።

0: ይህ ዶች ቬለ ነው። አድማጮች ወደ ሳምንታዊ ዝግጅቶች ነው የምናልፈው። ውድ ወለድ የሚከፈልባቸው የንግድ ብድሮችን እንዳቆሙ በተደጋጋሚ ምለው የሚገዘቱት የኢትዮጵያ ባለስልጣናት ቃላቸው የሚፈተንበትን ስምምነት ከቦንድ ባለቤቶች ጋር አድርገዋል። በመርህ ደረጃ የተደረገው ስምምነት ኢትዮጵያ ከ8.5 እስከ 9 በመቶ ወለድ የሚከፈልበት ሌላ የ1 ቢሊዮን ዶላር ቦንድ እንድታወጣ የሚያደርግ ነው። ባለስልጣናቱ ቃላቸውን ካላከበሩ ኢትዮጵያ ለቦንድ ባለቤቶች እስከ 90 ሚሊዮን ዶላር ለመክፈል ትገደዳለች። የዛሬው የኢኮኖሚው ዓለም መሰናዶ ከቦንድ ባለቤቶች ጋር የተደረገውን ስምምነት ይፈትሻል። እሸቴ በቀለ አዘጋጅቶታል።
1: ኢኮኖሚው ዓለም
2: የኢትዮጵያ መንግስት ከፍተኛ ወለድ የሚከፈልባቸው የንግድ ብድሮች በማቆም የተከተለው አካሄድ ለጠቅላይ ሚኒስትር አብይ አህመድ ከፍተኛ ምስጋና የሚገባው ጠንካራ የፖሊሲ አቅጣጫ ነው። የመንግስትን የኢኮኖሚ ማሻሻያ ተግባራዊ በማድረግ ረገድ በግንባር ቀደምትነት ከሚጠቀሱ ባለስልጣናት አንዱ የሆኑት የብሔራዊ ባንክ ገዢ ኢዮብ ተካልኝ ባለፈው ሳምንት እንዳሉት እንዲያውም ውሳኔው ያኮራቸዋል።

0: አምስት በመቶ ገደማ ባለቤት የሆኑ የግል አበዳሪዎችን ከሚወክል ኮሚቴ ጋር ስምምነት የተደረገው ከረዥምና ውስብስብ ድርድሮች በኋላ ነው። በአበዳሪና ተበዳሪ መካከል በተደረገው በዚህ ስምምነት የኢትዮጵያ መንግስት ሁለት አይነት ቦንዶች የሚያወጣ ይሆናል። የመጀመሪያው የመክፈያ ጊዜው ያለፈበትን የ1 ቢሊዮን ዶላር ቦንድ የሚተካ ነው። አዲስ የገንዘብ ዋስትና ሰነድ የሚል ስያሜ የተሰጠው ሁለተኛ ቦንድ የኢትዮጵያ መንግስት ለአበዳሪዎቹ የሚሰጠው መተማመኛ ይሆናል። ይህ የዕዳ ሰነድ ከመጀመሪያው ቦንድ ጋር የተቆራኘ ቢሆንም ለብቻው ተነጥሎ ሊሸጥ ወይም ሊለወጥ የሚችል እንደሆነ የገንዘብ ሚኒስቴር መግለጫ ይጠቁማል። የሁለተኛውን ቦንድ ውሎች ለግምገማ ለዓለም አቀፉ ገንዘብ ድርጅት ማቅረቡን የገለጸው የገንዘብ ሚኒስቴር ለኢትዮጵያ ከተቀመጡት የዕዳ ዘላቂነት ግቦችና መለኪያዎች ጋር የሚጣጣሙ መሆናቸውን ማረጋገጫ እንዳገኘ አስታውቋል። ፈረንሳይና ቻይና ተቃውሞ እንደሌላቸው ቢገልጹም ኢትዮጵያ ቦንዱን ማውጣት የምትችለው በሰፊው ኦፊሲያል አበዳሪ ኮሚቴ ሲጸድቅ ብቻ እንደሚሆን አሳውቀዋል። በመርህ ደረጃ የተደረገው ስምምነት በኦፊሲያል አበዳሪ ኮሚቴ ተቀባይነት አግኝቶ ከጸደቀ ኢትዮጵያ የምታወጣውን ቦንድ የግል አበዳሪዎች የመግዛት የተወሰነ መብት ይሰጣቸዋል። ይህ ቦንድ ከ8.5 እስከ 9% ወለድ የሚከፈልበት እንደሚሆን ኢፍትሃዊ ዕዳና መንስኤዎቹን ለማስወገድ የሚሟገተው ዴብት ጀስቲስ የተባለ መንግስታዊ ያልሆነ ድርጅት አስታውቋል። ቲም ጆንስ የድርጅቱ የፖሊሲ ዳይሬክተር ናቸው።
1: ይህ የቦንድ ባለቤቶች በዕዳ ሽግሽግ ከሚከፈላቸው ብድር በተጨማሪ በግልጽ ሲጠይቁት የነበረ ነው። በስምምነቱ መሰረት የቦንድ ባለቤቶች ገንዘቡን ለማበደር ማቅረብ አለባቸው። ከዚያም ከፈለገች ኢትዮጵያ ትበደራለች። ባለሥልጣናቱ ለመበደር ከወሰኑ ዕዳውን መልሰው እስኪከፍሉ ድረስ ሀገሪቱ ለሚቀጥሉት 7 ዓመታት አሁን ባለው የገበያ ዋጋ ግምት ወደ 9% የሚሆን ወለድ ለመክፈል ትገደዳለች። የኢትዮጵያ መንግስት ከዚያ ከፍተኛ የወለድ መጠን እንበደር ወይስ አንበደር የሚለውን ለመወሰን ምርጫ አለው።
0: ከፍተኛ ወለድ የሚከፈልበትን ብድር ላለመበደር የኢትዮጵያ መንግስት ከወሰነ ለቦንድ ባለቤቶቹ እስከ 90 ሚሊዮን ዶላር ድረስ መክፈል ይኖርበታል። የኢትዮጵያ መንግስት ለግል አበዳሪዎቹ መተማመኛ ለማቅረብ ለማውጣት ያቀደው ይህ ቦንድ ኃይለማርያም ደሳለኝ ስልጣን ላይ ሳሉ የኢንዱስትሪ ፓርኮች ለማስፋፋት የተበደረው ዕዳ አከፋፈል ሽግሽግ አካል ነው። አገሪቱ የተበደረችውን 1 ቢሊዮን ዶላር በህዳር 2017 መክፈል ነበረባት። ይሁንና በቡድን 20 የጋራ ማዕቀፍ የዕዳ ሽግሽግ እንዲደረግ መንግስት ጥያቄ ባቀረበ በሶስተኛው ዓመት ማለትም በታህሳስ 2016 ለቦንድ ባለቤቶች የሚጠበቅበትን 33 ሚሊዮን ዶላር ወለድ መክፈል አቆመ። ባለፈው ሰኞ የገንዘብ ሚኒስቴር ይፋ ባደረገው መግለጫ መሰረት 5 ዓመታት ገደማ የተጓተተው የዕዳ ሽግሽግ ወደ መቋጫው ሲቃረብ መንግስት ያለበትን የግል አበዳሪዎች 1 ቢሊዮን ዶላር ዕዳ ለመክፈል አዲስ ቦንድ ያወጣል። ይህ የዕዳ ሰነድ መንግስት ከቦንድ ባለቤቶች ከተበደረው 1 ቢሊዮን ዶላር በ12% ዝቅ ብሎ 880 ሚሊዮን ዶላር ዋጋ እንደሚኖረው ስምምነት ላይ ተደርሷል። በስምምነቱ መሰረት በዓለም ገበያ የተሸጠው ቦንድ የሚከፈልበት ወለድ ከ6.625% ወደ 6.15% ዝቅ ብሏል። ይህ ወለድ የሚከፈለው በጥርና ሐምሌ ወራት በዓመት 2 ጊዜ ነው። የኢትዮጵያ መንግስት የቦንድ ባለቤቶችን ዕዳ በዓመት 1 ጊዜ በሐምሌ ወር በሚፈጸም ክፍያ ከ2018 እስከ 2021 ለማጠናቀቅ እንዳቀደ የገንዘብ ሚኒስቴር መግለጫ አሳይቷል። በመግለጫው መሰረት የመጀመሪያው 180 ሚሊዮን ዶላር ክፍያ የሚፈጸመው ሐምሌ 8 ቀን 2018 ነው። የመጨረሻው 300 ሚሊዮን ዶላር ክፍያ በሐምሌ 2021 እንዲከናወን ታቅዷል። የኢትዮጵያ መንግስት ወለድ መክፈል ካቆመበት ጊዜ ጀምሮ የተጠራቀመ 99.4 ሚሊዮን ዶላር የስምምነት ክፍያ ደግሞ 5 ሚሊዮን ዶላር ለቦንድ ባለቤቶች የሚከፍል ይሆናል። የቦንድ ባለቤቶችን የሚወክለው ጊዜያዊ ኮሚቴ የነበሩበትን አንዳንድ ወጪዎችና ክፍያዎች ለመሸፈን የኢትዮጵያ መንግስት 10 ሚሊዮን ዶላር ካሳ እንዲከፍል መስማማታቸውን የገንዘብ ሚኒስቴር አስታውቋል።
1: የቦንድ ባለቤቶች ከሚገባቸው በላይ እያገኙ ነው። ይህ የኢትዮጵያ መንግስት ጥፋት አይደለም። ይህ ከቦንድ ባለቤቶች ጋር በሚደረገው ድርድር በቂ ድጋፍ ባለማቅረቡ የቡድን 20 በተለይም የዩናይትድ ኪንግደም መንግስት ጥፋት ነው። ምክንያቱም የቦንድ ባለቤቶች በዩናይትድ ኪንግደም ክስ እንመሰርታለን ብለው በማስፈራራት ራሳቸው ጥሩ ለኢትዮጵያ ህዝብ ደግሞ መጥፎ የሆነ ስምምነት ለማግኘት ችለዋል።
2: በዴፕት
0: ጀስቲስ ስሌት መሰረት ኢትዮጵያ ከታህሳስ 2016 ጀምሮ ያለባት የቦንድ

0: ባለቤቶች የተጣራ ዕዳ 900 ሚሊዮን ዶላር ይደርሳል። በተቋሙ ስሌት መሰረት ከ2008 እስከ 2016 ኢትዮጵያ የከፈለችውን ወለድ ሳይጨምር የቦንድ ባለቤቶች ለመንግስት ካበደሩት 90% ተመልሶ ይከፈላቸዋል። ለቦንድ ባለቤቶች የሚከፈለው ፈረንሳይና ቻይናን የመሳሰሉ የመንግስት አበዳሪዎች ከሚከፈላቸው በ9% ገደማ የሚበልጥ ነው። ኢትዮጵያ አዲስ የገንዘብ ዋስትና ሰነድ የተባለውን ቦንድ ሳታወጣ ቀርታ እስከ 90 ሚሊዮን ዶላር ለመክፈል ከወሰነች ግን ለቦንድ ባለቤቶች ተመልሶ የሚከፈለው ዕዳ ከመንግስታት አበዳሪዎች በ17% ሊበልጥ እንደሚችል ቲም ጆንስ ይናገራሉ።
1: ኦፊሻል አበዳሪዎች ከ18 ወራት በፊት ስምምነት ላይ ደርሰዋል። በአሁኑ ስምምነት መሰረት የቦንድ ባለቤቶች ኦፊሻል አበዳሪዎች ከሚያገኙት በላይ እስከ 17% የሚበልጥ ያበደሩት ገንዘብ ተመልሶ ይከፈላቸዋል። ሊከፈላቸው የሚገባው ከመንግስታዊ አበዳሪዎች እኩል እንጂ 17% የሚበልጥ መሆን አልነበረበትም።
0: የቦንድ ባለቤቶችን የሚወክለው ጊዜያዊ ኮሚቴ ከኢትዮጵያ መንግስት ጋር በመርህ ደረጃ ከስምምነት መደረሱን አረጋግጧል። ኮሚቴው ስምምነቱ በገንዘብ ሚኒስቴር ይፋ ከተደረገ በኋላ ሁሉም የቀድሞ ቦንድ ባለቤቶች በመርህ ደረጃ በተደረገው ስምምነት የቀረበውን ምክረ ሐሳብ እንደዚሁም በዕዳ ሽግሽጉ ውስጥ በመሳተፋቸው የሚያገኙትን ጥቅምና የሚገጥማቸውን ስጋት በገለልተኝነት እንዲገመግሙ መክሯል። ለትርፍ ቅድሚያ ከሚሰጡ መሰል የቦንድ ባለቤቶች ጋር ለዕዳ ሽግሽግ ሲካሄድ የቆየው ድርድር የመንግስትን ትዕግስት የተፈታተነ እንደነበር የገንዘብ ሚኒስትሩ አህመድ ሽዴ አማካሪ ከዚህ ቀደም ገልጸዋል። ከኢትዮጵያ ቦንድ 45% ባለቤቶችን በሚወክለው ጊዜያዊ ኮሚቴ ውስጥ ሞርጋን ስታንሌ ኢንቨስትመንት ማኔጅመንት፣ ፋራሎን ካፒታል ማኔጅመንት እና ቪአር ካፒታል ግሩፕ የተባሉ የአሜሪካ ኩባንያዎች ይገኛሉ። ሁሉም ግን ኢትዮጵያ የአንድ ቢሊዮን ዶላር ቦንድ በዓለም ገበያ ስታወጣ ያበደሩ አይደሉም።
2: People, speculators, some of them have never lent Ethiopia any money.
1: እነዚህ ሰዎች አንዳንዶቹ ለኢትዮጵያ ብድር አያውቁም። የብድር ሰነዱን የገዙት ኢትዮጵያ ዕዳ መክፈል ካቆመች በኋላ ነው። ቦንዱን በርካሽ ከገዙ በኋላ ከፍተኛ ትርፍ ለማጋበስ ሲያደቡ ቆይተዋል። እነዚህ ሰዎች ስርዓት እንዲይዙ መደረግ አለባቸው። ባለፈው ሳምንት እነዚህን የቦንድ ባለቤቶች ተንኮለኛ ብለው የጠሯቸው የቻይና ማዕከላዊ ባንክ ተወካይ ማስፈራሪያዎችን እንዲያቆሙና እነዚህን ስምምነቶች እንዲያገኙ ለመከላከል የተቀናጀ ህጋዊ እርምጃ እንደሚያስፈልግ ጥሪ አቅርበዋል። እኛም ማየት የምንፈልገው ይህንን ነው።
0: ኢትዮጵያ የመንግስታት አበዳሪዎች ከሰጡት የክፍያ ፎይታና ከግል አበዳሪዎች ጋር ከተደረገው ስምምነት በኋላም ቢሆን ከፍተኛ የዕዳ ቀውስ ስጋት ውስጥ እንደምትሆን ቲም ጆንስ ተናግረዋል። የብሔራዊ ባንክ ገዢ ኢዮብ ተካልኝ ግን ጥብቅ የበጀት ቁጥጥር፣ የዕዳ ከፋፈል ሽግሽግና ከማክሮ ኢኮኖሚ ማሻሻያ የተገኙ ውጤቶች የአገሪቱን የዕዳ ጫና ዘላቂ ወደሚባለው ደረጃ ዝቅ እንዳደረጉ በቅርቡ ተናግረው ነበር። በቡድን 20 የጋራ ማዕቀፍ ለረጅም ዓመታት ሲካሄድ የቆየው ድርድር ተጠናቆ ገቢራዊ ሲሆን ግን አገሪቱ የሁለት ዓመት የዕዳ ክፍያ ግዴታ በአንድ በጀት ዓመት ለመክፈል ልትገደድ ትችላለች። የአገሪቱን ኢኮኖሚ ከሚፈታተኑት ጦርነት፣ ግጭትና ዓለም አቀፋዊ ቀውሶች ጋር ተደማምሮ የአገር ውስጥና የውጭ ዕዳ ክፍያ በመንግስት በጀት ላይ ከፍተኛ ጫና የሚያሳድር ነው። መንግስት ከሚቀጥለው ዓመት በጀት ውስጥ ለዕዳ ክፍያ ከ500 ቢሊዮን ብር በላይ የመደበ ሲሆን በዓመቱ ነዳጅ ለመሸመት ብቻ እስከ 6 ቢሊዮን ዶላር ያስፈልገዋል። በነዳጅ ዋጋ ማሻቀብ ምክንያት ወደ ነጠላ አሃዝ ዝቅ ብሎ የነበረው የኢትዮጵያ የዋጋ ግሽበት በግንቦት ወር 13.4% ሆኖ እንደተመዘገበ የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። በነዳጅ ዋጋ ማሻቀብ ምክንያት የሚፈጠር የዋጋ ግሽበት ከሚያዝያ እስከ ሰኔ ባሉት ወራት በዓለም ዙሪያ ማህበራዊ አለመረጋጋትን ከፍ እንዳደረገ ቬሪስክ ሜፕል ክሮፍት የተባለ የዩናይትድ ኪንግደም አማካሪ ኩባንያ መግለጹን ሬውተርስ ዘግቧል። ባለፉት ዓመታት የዓለምን ኢኮኖሚ የተፈታተኑት እንደ ኮቪድ ወረርሽኝ፣ ጂኦፖለቲካዊና የአየር ንብረት ያሉ ቀውሶች በኢትዮጵያ ላይም የሚያሳድሩት ጫና ከፍተኛ ነው።
1: ቡድን 20 የዓለም ገንዘብ ድርጅትና የዓለም ባንክን በመሳሰሉ ቦታዎች ያሉ ውሳኔ ሰጪዎች እነዚህ ቀውሶች አብቅተው ነገሮች ሁሉ በተአምር ይሻሻላሉ ብለው የሚያስቡ ይመስላል። ነገር ግን የጂኦፖለቲካዊና የአየር ንብረት ቀውሶችን እየተመለከተን የመቀጠላችን እድል ይበልጥ ከፍተኛ ነው። ለዚህም ነው እነዚህን ቀውሶች የሚቋቋሙ ስርዓቶች የሚያስፈልጉን። የብድር ሁኔታው በእነዚህ ተግዳሮቶች ምክንያት ድጋሚ ወደ ቀውስ እንዳያመራም ኢትዮጵያ ተጨማሪ የዕዳ እፎይታ ማግኘት ያለባት ለዚህ ነው።
2: አድማጮች ዛሬው መሰናዶ ተጠናቀቀ።
0: ሸቴ በቀለኝ ጠና ይስጥልኝ።
3: ይህ ዶች ቬለ ነው። የቴክኖሎጂ ኩባንያዎች እንደ የቲክቶክ፣ ኢንስታግራም እና የዩቲዩብ ሾርትስ ያሉ የአጫጭር ቪዲዮ መድረኮች የተነደፉት ሱስ እንዲያስይዙ ሆነው ነው በሚል የሚቀርብባቸውን ክስ ሲያስተባብሉ ቆይተዋል። በቅርቡ የወጣ አንድ ጥናት ግን ይህንን ክስ የሚያረጋግጥ ነው። የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ጥናት ላይ ያተኩራል። ለዝግጅቱ ፀሐይ ጫኔ።
4: ሳይንስና ቴክኖሎጂ።
5: በአሁኑ ወቅት በጧት ተነስተን ስማርት ስልኮቻችንን መነካካት እየተለመደ የመጣ ይመስላል። ብዙውን ጊዜ ቀናችንን ስማርት ስልኮቻችንን በማየት የምንጀምረው ምናልባትም መረጃ ለማግኘት የቀን የአየር ሁኔታ ለማወቅ ሊሆን ይችላል። በዚህ የተጀመረው ወደ ማህበራዊ መገናኛ ዘዴዎች በተለይም በቲክቶክ፣ በኢንስታግራም፣ በሪሎችና በዩቲዩብ የሚጫኑ አጫጭር ቪዲዮዎችን ወደ ማንሸራተት ሊቀጥል ይችላል። ከዚያም ከጥቂት ክሊፖች ወደ በርካታ፣ ከደቂቃዎችም እንደዋዛ ወደ ሰዓታት ሊዘልቅ ይችላል። ያም ሆኖ ተጨማሪ ይዘት ለማየት ማንሸራተት ወይም ስክሮል ማድረጋችንን ልንቀጥል እንችላለን። ይህ ለምን ሆነ ብለው ጠይቀው ያውቃሉ? የሶፍትዌር ባለሙያው አቶ ዳዊት አለሙ እንደሚሉት የነዚህ መተግበሪያዎች መስራች የሆኑት የቴክኖሎጂ ኩባንያዎች መድረኮቹን የሰሯቸው ተጠቃሚዎች እዚያው እንዲቆዩ በሚያደርግ ሁኔታ ነው።
6: እነኚህም ፕሮግራሞች ብዙውን ጊዜና ብዙውን ልፋት ገንዘብ የሚውልበት ተጠቃሚው ከነኚህ መተግበሪያዎች እንዳይርቅ ብዙ ጊዜ እንዲጠቀም የሰውን ድክመቶች የሰው በመሆኑ ያለበትን የሳይኮሎጂካል ድክመቶችን ኤክስፕሎይት አድርጎ ሰው እዛ ላይ እንዲቆይ የሚያደርጉ ጥረቶች ናቸው። ለምሳሌ ፌስቡክን፣ ዩቲዩብን፣ ቲክቶክን እና ኢንስታግራምን ብናያቸው ብዙ ጊዜና ብዙ ልፋት ኢንቨስት የሚደረግበት ነው። አርቲፊሻል ኢንቴሊጀንስን በመጠቀም ብዙ የፕሮግራሚንግ እና ሳይኮሎጂካል ዘዴዎችን በመጠቀም ተጠቃሚው ጥገኛ እንዲሆን፣ ሱሰኛ እንዲሆን የሚያደርጉ ቴክኒኮች ነው የሚጠቀሙ።
5: በጀርመን የቫይሮት ዩኒቨርሲቲ ተመራማሪዎች ይህንን መሰሉን ልምምድ በተለይም በልጆችና በጉርምስና እድሜ ላይ ባሉ ወጣቶች ላይ ያለውን ተጽዕኖ መርምረዋል። በአውሮፓ የህፃናትና የአዋቂዎች ሳይካትሪ መጽሔት ላይ የታተመው ይህ ጥናት ወደ 30,000 የሚጠጉ ተሳታፊዎችን ያካተቱ 42 ጥናቶችን ተንትኗል። በአብዛኛው በጉርምስና እድሜ ላይ የሚገኙ ልጆችንና ወጣቶችን ያካተተው ይህ ጥናት ብዙም ልብ ያልተባለውን የአጫጭር ቪዲዮ መድረኮችን 3 ዋና ዋና ባህሪያትን ለይቷል። የመጀመሪያው የስልተ ቀመር ወይም የአልጎሪዝም ግላዊነት ሲሆን በዚህም ሰዎች አንድ የተመለከቱትን ይዘት በማጥናት ይወዱታል የሚሉትን ተመሳሳይ ይዘት በብዛት ማቅረብ ነው። ሁለተኛው ባህሪ የማይተነበይ መሆኑ ሲሆን ይህም ቀጥሎ የሚመጣው ይዘት የማይታወቅ በመሆኑ ለተጠቃሚዎች የበለጠ አጓጊ ያደርገዋል። ሶስተኛው ደግሞ የቪዲዮዎቹ አዲስነትና በፍጥነት ለመቀያየር ቀላል መሆናቸው ነው። ይህም እንደ ተመራማሪዎቹ ተጠቃሚዎችን ማለቂያ ወደሌለው የይዘት ማንሸራተት ወይም ስክሮል የማድረግ ባህሪ ይገፋፋል። ይህ አይነቱ ልምምድ የስነ አእምሮ ፕሮፌሰሩ ዶክተር ሰለሞን ተፈራ ከዚህ ቀደም ለዶች በለ እንደገለጹት ሰዎች ከስልኮቻቸው ለመነጠል እንዲቸገሩ የሚያደርግ ሱስ ውስጥ እንዲወድቁ ያደርጋል።
7: ይሄ ክስተት እንግዲህ በሰፊው በዓለም ላይ የሚታይ ነው። በሀገራችንም በአሁኑ ሰዓት በርካታ ሰዎች ከስልኮቻቸው ጋር እጅግ የተጋነነ የስሜት ቁርኝት ውስጥ የገቡበትና ስልካቸው ካጠገባቸው በሚለይበት ጊዜ ከፍተኛ የስሜት መረበሽ እስከሚያጋጥማቸው ድረስ በየዕለቱ የምናየው ችግር ነው።
5: ከኒውሮ ሳይንስ እይታ አንጻር የሚያስደስቱ ተሞክሮች ዶፓሚን የተባለውን የአንጎል የሽልማት ስርዓት ያነቃቃሉ። አጫጭር ቪዲዮዎች ደግሞ በተለይ ይህንን ስርዓት በማነሳሳት ረገድ ውጤታማ መሆናቸውን ይገልጻሉ። ይህም ሰዎች ለረጅም ጊዜ እንዲመለከቱ ሊያበረታታና ለማቆምም እንዲቸገሩ ሊያደርግ ይችላል። ጥናቱ እንደሚያመለክተው እንደ ቲክቶክ ያሉ የአጫጭር ቪዲዮ መድረኮች የተነደፉት ተጠቃሚዎችን በተለይም አንጎላቸው በማደግ ላይ ያሉ ወጣት ታዳሚዎችን የበለጠ ተሳታፊ እንዲሆኑ በሚያደርግ በሰዎች የስነ ልቦናና የስነ ነርቭ ስርዓቶች ላይ ተመስርቶ ነው። ይህ ደግሞ በማደግና በመሰራት ላይ ያለውን ያዳጊ ወጣቶች አምሮ ጉዳት ላይ የሚጥል ነው። የህፃናት የእድገት ባለሙያ የሆኑት ዶክተር አጸደ ተክለ ሃይማኖት ከዚህ ቀደም እንደነገሩን ይመሰሉ ሂደት በልጆች እድገት ላይ ተጽዕኖ አለው።
8: በዚህ ባለንበት ዘመን አንድ ጥሩም ነገር እንዳለ ሆኖ ዲጂታል እንትን ደግሞ ለልጆች እድገት የፈጠረው እንትን አለ ብለን እናምናለን። ምክንያቱም ብዙውን ሰዓትና ብዙውን ደቂቃ እዛ ጋር ስክሪን ታይም ላይ ኤኒ ፎርም ኦፍ ስክሪን ታይም ላይ በሚያሳልፉ ጊዜ ለልጆች አእምሮ እድገት ላይ የሚፈጥረው ጫና አለ። ከጫናም አልፎ ደግሞ የችግር ወይም የአፌክት የሚያደርጉ ምልክቶችንም ያመጣል።
5: በስታንፎርድ ዩኒቨርሲቲ የሕክምና ትምህርት ቤት የስነ አእምሮ ፕሮፌሰር እና የዶፓሚን ኔሽን መጽሐፍ ደራሲ አና ለምቤክ ለዶቼ ቬለ እንደተናገሩት አጫጭር ቪዲዮዎች ማራኪ የሚያደርጓቸውን በርካታ ባህሪያትን አጣምረው ይዘዋል። ይህም ልክ እንደ ሲጋራ ሱስ ማቆም አስቸጋሪ ሊሆን እንደሚችል ገልጸዋል። ሆኖም ግን ይህ ማለቂያ የሌለው የቪዲዮ ይዘት አቅርቦት እንደ ባለሙያ ገለጻ አንጎላችን ለሽልማትና ለመነቃቃት ስርዓት ምላሽ የሚሰጥበትን መንገድ ቀስ በቀስ ሊለውጠው ይችላል። ማለቂያ የሌለው ማሸብለል ወይም ስክሮል ማድረግ በአንጎላችን ላይ የመነቃቃት አቅም መቀነስን ሊያስከትል እንደሚችልም ባለሙያዋ ገልጸዋል። ያ ማለት አንጎላችን ለሌሎች ድርጊቶች የሚያመርተውን ዶፓሚን የተባለውን የመነቃቃትና የትኩረት ንጥረ ቅመም ይቀንሳል። በጊዜ ሂደትም ከጓደኞቻችን ጋር መዝናናት፣ ጥሩ መጽሐፍ ማንበብን የመሳሰሉ ሌሎች ጤናማ የመዝናናት ችሎታዎቻችንን እንድናጣ ያደርጋል። ከፍተኛ የሳይበር ባለሙያው አቶ ብሩክ ወርቁ እንደሚገልጹት ይህ አጠቃቀም በተለይ በልጆች ላይ ትዕግስት ማጣትንና ትኩረት መቀነስን ያስከትላል። ለዚህም ሪልስ የሚባሉትን አጫጭር ቪዲዮዎችን ላብነት ይጠቅሳሉ።
9: ልጆች በአሁኑ ጊዜ ሪልስ ወይም ደግሞ ስክሮል እያደረግን የምናሯሯጣቸውን አጫጭር በጣም ጣፋጭ ርዝመታቸው ከሰላሳ ሰከንድ ያልበለጡ ኮንቴንቶችን እንዲያዩ የሚያመቻቹ ናቸው። ይህን ማድረጋቸው ክፋቱ ምንድን ነው? ምር የልጆች አቴንሽን ስፓን ወይም ያላቸውን ፎከስ የሚያሳጡ ናቸው። ለምሳሌ ድሮ ልጆች ሙቪ በማየት ይዝናናሉ፣ ረጅም መጽሐፍ በማንበብ ረዘም ያለ ኮንቴንት ላይ በመቀመጥ እውቀት በመገቤት ጊዜያቸውን ያጠፋሉ። እኚህ ነገሮች ሚኒመም አንድ ሰዓት ተኩል ሁለት ሰዓት ሊፈጅ ይችላል። ለምሳሌ አንድ ሙቪ አይቶ አንድ ልጅ እዚያ ውስጥ ያለውን ኖሊጅ ገብይቶ ሙሉ ስሜቱን ለማግኘት አንድ አጭር ሰላሳ ሰከንድ የምትፈጭ ሪል ግን በሙቪ ከሚያገኘው ሳቲስፋክሽን በላይ ሳቲስፋይ የሚያደርገው ይሆንና የነገ ቀን ልጆቹ ረዘም ያለ ትምህርታዊ ኮንቴንት ላይ ጊዜያቸውን አያጠፉ ማለት ነው። አቴንሽን ስፓናቸውን ያጣሉ።
5: የኒውሮሳይንስ ባለሙያው ቤን ሬን እንደሚሉት ምንም እንኳ ማለቂያ የሌለው የይዘት ማሸብለል የተጠቃሚን ትኩረት የሚይዝ ቢሆንም ዋናው ለግለሰቡ ፍላጎት ይስማማሉ ተብለው የሚቀርቡ ይዘቶች መሆናቸውን ያምናሉ። ሬን የተለመደውን የቲክቶክ የይዘት አቅርቦት በግለሰቦች ላይ በሺዎች የሚቆጠሩ ትናንሽ ሙከራዎችን የሚያከናውን ስርዓት አድርገው ያዩታል። ይህ ይዘቶችን ግላዊነት የማላበስ ሂደትም ከማይተነበይ የማህበራዊ መገናኛ ዘዴዎቹ ባህሪ ጋር ሲጣመር ከፍተኛ ተጽዕኖ እንዳለው ባለሙያዎቹ ገልጸዋል። የቴክኖሎጂ ኩባንያዎቹ ይህንን የመድረኮቹን አሉታዊ ባህሪ ሲያስተባብሉ የቆዩ ቢሆንም በጀርመን የጥናት ቡድን ቅኝት በተደረገባቸው 42 ጥናቶች መድረኮቹን አብዝተው የሚጠቀሙ ሰዎች ከፍተኛ ትኩረት የማጣት ችግር፣ የማስታወስ ችሎታ መቀነስና ዝቅተኛ የስራ አፈጻጸም፣ ከፍተኛ ጭንቀትና ድብርት፣ ራስን የመቆጣጠር ችግርና ሱስን ለመሳሰሉ ባህሪያት ተጋልጠዋል። የስነ አእምሮ ባለሙያው ፕሮፌሰር ሰለሞን ተፈራ ከዚህ ቀደም የገለጹትም ይህንን የጥናቱን ውጤት የሚያጠናክር ነው።
10: በሶሻል ሚዲያ እንዲሁም ደግሞ በስማርት ስልካቸው ሱስ የወደቁ ሰዎች አንደኛ አካላዊ ጤንነታቸው ይታወቃል፣ ምክንያቱም አንድ ቦታ ለረጅም ሰዓት ተቀምጠው ስለሚውሉ። ሁለተኛው ሳይኮሎጂካል ወይም የአእምሮ ጤና መዛባት ያስከትላል። ወጣቶች በተለይ ራሳቸውን እስከ ማጥፋት ድረስ የሚያደርስ ስነ ልቦናዊ ጫና ውስጥ ይገባሉ። ከፍተኛ የሆነ ዲፕሬሽን ውስጥ፣ ራስን መጥላት ውስጥ፣ ጭንቀት ውስጥ ይገባሉ። እንዲሁም ደግሞ ለረጅም ሰዓት በተለይ ማታ ማታ ስለሆነ ወጣቶች ይህንን ኢንተርኔት የሚጠቀሙት የእንቅልፍ መረበሽ እና የእንቅልፍ መዛባት፣ በዚህም ደግሞ የአእምሮ ጤና መዛባት ያጋጥማቸዋል። በሶስተኛ ደረጃ ማህበራዊ ህይወትን በተመለከተ ስራቸውን በትክክል መስራት የማይችሉበት፣ ትምህርታቸውን በትክክል መማር የማይችሉበት፣ ውጤታማ የሆነ ኢኮኖሚያዊ እንቅስቃሴ ላይ መሳተፍ የማይችሉበት፣ እንዲሁም ደግሞ ጤናማ ማህበራዊ ግንኙነት መመስረት የማይችሉበት የምናብ አለም ውስጥ ስለሚከታቸው በዛ ምክንያት ጭንቀት ውስጥ ሊወድቁ ይችላል።
5: በስልተ ቀመር ወይም በአልጎሪዝም ላይ የተመሰረተ የማህበራዊ መገናኛ ዘዴዎች ይዘትን ለረዥም ጊዜ መመልከት እድገቱ ባልተጠናቀቀ የልጆች አእምሮ ጤና ላይ የሚያመጣውን መዘዝ የተገነዘቡ መንግስታትም አዳጊ ወጣቶች እንደ ቲክቶክ፣ ኢንስታግራም፣ ፌስቡክ እና ዩቲዩብ ያሉ ዲጂታል መድረኮች ላይ እገዳ በማውጣት ላይ ናቸው። ያዲሱ ጥናት ቡድን ግን እነዚህ መድረኮች ወጣቶች እንዳይጠቀሙ እገዳ ከማድረግ ይልቅ መድረኮቹ እንዴት እንደሚሰሩ ማስተማርና የመድረኮቹን ባህሪያት እንዲረዱ ማገዝን መክሯል። የሶፍትዌር ባለሙያው አቶ ዳዊት አለሙ በበኩላቸው ጥቂት ዲጂታል መፍትሄዎችን ጠቁመዋል።
11: እነኚህን ጥገኝነቶች መዋጋት የምንችለው አንድ መለካት ስንችል፣ ሁለተኛ አጠቃቀማችንን አትሊስት መገደብ ስንችል፣ ከዛ በኋላ ደግሞ ጎሎችን ወይም ሴት ማድረግ ስንችል እና ወዴት እንደምንሄድ ማወቅ ስንችል፣ ከዛ በኋላ ደግሞ እነኚህን ሴት ያደረግናቸውን እቅዶች እንድንጠብቃቸው የሚደግፉ ነገሮች ያስፈልጉናል። በዚህ ደረጃ ቴክኖሎጂው ብዙ ፋይዳ አለው። አንደኛ ብዙ መተግበሪያዎች አሉ። ሴልፎን ወይም ኢንተርኔት ስንጠቀም የምናሳልፈውን ጊዜ የሚለኩልን እና የሚያሳዩን መስታወት ሆኖን የሚያሳዩ ማለት ነው። ከዛ በተጨማሪ የተወሰኑ ተግበሪያዎችን ስማርትፎኖች ላይ ጭነን ከጊዜ በላይ ሲያልፍ ከሰላሳ ደቂቃ በኋላ ከአርባ ደቂቃ በላይ ወይም ከአንድ ሰዓት በላይ ሲሆን እነኚህን መተግበሪያዎች የሚዘጉ ሌሎች መተግበሪያዎች አሉ። ችግሩ መተግበሪያ እንደሆነ መፍትሄውም መተግበሪያዎች አሉ። ጎል ሴት እንድናደርግ የሚያግዙን መተግበሪያዎች አሉ፣ ቴክኖሎጂ ያቀረበልን ማለት ነው። ስለዚህ ቴክኖሎጂው ችግሩ እንዳመጣ ሁሉ ለመፍትሄውም ጥሩ ገዛ ያደርጋል። እንዳልኩት መተግበሪያዎች አሉ። ለመጥቀስ ተፈለገ ስሊፕድ ኦፍ ታይም፣ ኳሊቲ ታይም፣ አፕ ዲቶክስ፣ ስቴይ ፎከስ፣ ዮር አወር የሚባሉ አንድሮይድም ወይም በአይኦኤስ አፕ ስቶሮች ውስጥ ያሉ።
5: አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።
3: ይህ ዶች በለ ነው። አድማጮች፣ ከመሰናበታችን በፊት የዕለቱን ዋና ዋና ዜናዎች በድጋሚ ላሰማችሁ። አምነስቲ ኢንተርናሽናል የሱዳን ፈጥኖ ደራሽ ኃይል በመጻሩ አርኤስኤፍን በሰብአዊነት ላይ በተፈጸሙ ወንጀሎችና በዘር ማጥፋት ወንጀል ከሰሰ። አምነስቲ ዛሬ ባወጣው ዘገባ አርኤስኤፍን በወንጀሎቹ ተጠያቂ ያደረገው ከጎርጎሮሳዊ 2024 እስከ 2025 ዓ ም በሱዳን አልፈሽር ግዛት በፈጸመው ጥቃት ነው። ትውልድ ኢትዮጵያዊቷ ሶሻል ዴሞክራት ሜላት ኪሮስ ትናንት ማክሰኞ በአሜሪካ በዴንቨር አካባቢ የተካሄደውን ምርጫ አሸነፉ። ሜላት ኪሮስ ለ15 ጊዜ የአሜሪካ የሕዝብ ተወካዮች ምክር ቤት አባል የሆኑትን ዲያና ደጌትን ማሸነፋቸው በዴንቨር የግራ ዘመን ፖለቲከኛ ከረዥም ጊዜ በኋላ የተመዘገበ ድል ተብሏል። ዩናይትድ ስቴትስ እና ኢራን በቀጠር ዋና ከተማ ዶሃ ዛሬ ቀጥተኛ ያልሆነ ንግግር መጀመራቸው ተሰምቷል። ቴክኒካዊ በተባሉ በቀጠርና በፓኪስታን ሸምጋይነት በሚካሄዱት በእነዚህ ንግግሮች ላይ የዩናይትድ ስቴትስ ልዩ ልዑክ ስቲቭ ዊትኮፍ እና የዩናይትድ ስቴትስ ፕሬዚዳንት የዶናልድ ትራምፕ አማች ጃሬድ ኩሽነር እንዳልተሳተፉ ተዘግቧል። አድማጮች፣ ስርጭታችን አበቃ። ደህና አምሹ። በደህና አደሩ።